ጫውቻ ያረቀስ ለማልቹ እንቻሪ ነው ያሰራት ናታላቸው ያሊ ከሁ ሞመንት ተጠቅጥ በፍራቱ አርዶ ፈሩኒካ ባንቴ ፍራፈሪና ሞቨሪ ሙንዶ አራቻ ባንቴ ፍራፈሪና ሞቨሪ ዲዮ ኪራባሪ ዲዮ ቱንኩ ቱቡ ኩያር ቱ ያተንረ ፓፓራ ማማቻ ወራ ወቸላን ወሚላ ተማትራ ቦር ሸብሪ ዲዮስ ቱ ያላ ባርቺ ኤች ወደ ኮምፕረ በተ ሃልኖ ኩ ባቲ ፕሊዝ ሪቪካ ባላ ነተረ ተወሪ ቸቹ በቀሽራ